ላድርስ ላብና ለወልድ ወመንፈስ ቅዱስ ወመንፈስ ቅዱስ ደግሞም ላመስግንህ በዬ ሃሌሉያ አቤቱ አድነኝ ከዓለም ገበያ ከዓለም ገበያ በስምንተኛው ሺ ዓለም ሲፈራርስ ሐስበን አቤቱ ክርስቶስ አቤቱ ክርስቶስ በዳግመኛ ልደት ሙታኖች ሲነሱ በቃል ሲገፈፍ የሰማያት ልብሱ የሰማያት ልብሱ ምድርና ሰማይ ከቦታው ሲጠፋ አድነን ጌታ ሆይ መለከት ሲነፋ መለከት ያኔ ስትገለጥ በታላቁ ክብርህ

ሲ ፈራርስ አቤቱ አድናን ጌታ ሆይ ክርስቶስ ጌታ ሆይ ክርስቶስ ወቱ ግቡ ብለህ ሁሉን ስታደራጅ ቸር አምላክ ነህና አታስቀረን ከደጅ አታስቀረን ከደጅ ያለነው ከጥንትም ዛሬም ቸርነት አታሳጣን ስፍራ ከሰፊው መንግስት ከሰፊው መንግስት ዋጋ ስትከፍል እንደየስራችን በግራ አታቁመን አደራ አባታችን አደራ አባታችን ነጋሪ ሲጎሰም መለከት ሲነፋ ሁሉን ቻይ ነህና በከንቱ እንዳንጠፋ በከንቱ እንዳንጠፋ ሰማይ ምድር ስፈርሶ መድረሻ ሲጠፋን ቸር አምላክ ነህና ጨክነ አታጥፋን ጨክነ አታጥፋን ከገሃነም ቦታ እጅግ ከሚያስፈራ አድነን ጌታ ሆይ ከእንዲህ ያለው ስፍራ ከእንዲህ ያለው ስፍራ ተማጽነን ወድቀናል በቆረስከው ስጋህ ተማጽነን ወድቀናል ባፈሰስከው ደምህ ተማጽነን ወድቀናል

መከራው ሲወሳ የመዳን ዓለም እጅግ ያስለቅሳል እስከ ዘላለም እስከ ዘላለም ክንድ ተሸክሞ አሸርቶ ጨርቅ መከራው በስቶበት ሲነሳ ሲወድቅ ሲነሳ ሲወድቅ ወጣ ቀራንዮ ከተራራው ላይ መከራ ሊቀበል ለሰው ልጅ ሲሳይ ለሰው ልጅ ሲሳይ እርቃኑን ሳያፍር በጀርባው ተንጋሎ ዋለ ተቸንክሮ ፍጹም ምስኪን መስሎ ሰማያት ተናጉ ተናወፀ ምድር አይሁድ ያልጠበቁት ብዙ ታየ ተቁት ብዙ ታየ ታምር ብዙ ታየ ታምር በጣም ተንቀጥቅ

ላይ ሞቶ ሳይ በማየቷ ጌታዋ ተራቁቶ ጌታዋ ተራቁቶ ብርሃኗ ነፈገች ተሳቃና ፈርታ ተራቁቶ ስላየች ጌታ ባዳም ፋንታ ጌታ ባዳም ፋንታ ጨረቃም ደም ሆነች ከዋክብት ረገፉ ሐሞት ስለጋቱት በከበረ አፉ በከበረ አፉ የከበረ ስጋው በጭንካር ተቆርሶ ዓለምን አዳነ ደሙንም አፍስሶ ደሙንም አፍስሶ ዋለ ቀራንዮ ክርስቶስ ተሰቅሎ እኛኑ ለማዳን ለሰው ልጆች ብሎ ሰው ልጆች ብሎ ቀራንዮ አለ ተሰቅሎ እንደ ዋዛ ከኃጢአት አላቆ ነፍሳትን ሊገዛ ነፍሳትን ሊገዛ ግንድ ተሸክሞ ሲወድቅ ሲነሳ ዓለምን አዳነ ከኃጢአት አበሳ ከኃጢአት አበሳ ለፍርድ መመለሱን ሰማያት መስክሩ አስጠንቅቁ ለዓለም ለሕዝቡም ንገሩ ለሕዝቡም ንገሩ

ينقر فردس ياستك عبا بكن يحاكو من كجن كندان قبا كجن كندان قبا ويون بزيان لت بكبرو سيقال لت يتن قبا يون وديت سلم عملت وديت سلم عملت ينقزين برتا سعلن بيوت ودن دادرقن ماتو بدن قت እንዳሰው ያበሩታቶቹ በደም ተለወሱ ቅዱሳት እጆቹ ቅዱሳት እጆቹ ሁሉ ማድረግ ሲችል ለአዳም ሲል ተዋርዶ ተቀበለ ስቃይ ከሰማያት ወርዶ ከሰማያት ወርዶ ከደጅሽ ቆም ያለው ኪዳነ ምሕረት ካማልጅኝ ብዬ ደጅ በመጥናት ደጅ በመጥናት ለፍርድ ሲገለጥ ልጅሽ በዚያን ዕለት እንድታማልጅኝ አደራሽ እመቤት አደራሽ ኪዳነ ምሕረት ነሽ ያለ ሁሉ ቤዛ ኪዳነ ምሕረት ነሽ ያለም ሁሉ ቤዛ ሰማይና ምድርን ልጅሽ የሚገዛ ልጅሽ የሚገዛ በምድራዊም ሆነ በፈተና ቦታ ማርያም ትጠብቀኝ እጆቿን ዘርግታ እጆቿን ዘርግታ እንዴት እድናለሁ ቤቱ ብልሃቴ አንቺ ካልጠበቅሽኝ

ጽናና ሁልጊዜ ባርከን ሁልጊዜ ባርከን በመስቀል ብርሃን ባርከ ቀድሰን በስጋ በደም ዘወትር አድሰን ዘወትር አድሰን በወንጌል ሰጋ